በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አንተ ቸሩ መድኃኔዓለም፣ እግዚአብሔር ሆይ ተመሰገንኩ። ይህን ሁሉ ጊዜ አሳልፌ የሁል ጊዜ ሆኖ ዛሬም ይኸዋለሁ፣ አመሰግንሃለሁ።